ወር ላይ ዋና ከተማችን በአዲስ አበባ የአፍሪካ መንግስታት መሪዎች ከፍ ያለ ጉባኤ አድርገው እንደነበረ ይታወሳል። በፖርቱጋል የተስተናገደው የ32 መንግስታት መሪዎች በተሰሙት ተግባር መልካም ፈቃድና ቆራጥነት ካለ ልዩ ልዩ ባህልና እምነት አስተዳደርም ያላቸው ህዝቦችም ሆኑ